0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: እለተ ቅዳሜ ነሐሴ 2 ቀን 2018 ዓ.ም ተመረጠ። ጤና ይስጥልን አድማጮቻችን፣ ከቦን የቀጥታ ስርጭት ስቱዲዮ እነሆ ስርጭታችን አሁን ጀመረ። አብራችሁን ቆዩ። ስርጭታችንን የሚገኝበትን የሞገድ መስመር ለአፍታ ላስታውሳችሁ፣ ሳተላይት ላይ ነው የምንገኘው። በኢትዮ ሳት በNSS 12 በ10985.0 ሜጋ ሄርዝ ሆሪዞንታል DW 08 ላይ ታገኙናላችሁ። ትራንስፖንደሩ MEH 01 ወይም ደግሞ በEAH 01 ላይ ነው። በኢንተርኔት ለምትከታተሉን አድማጮቻችን DW አማሪክ ብላችሁ ብትፈልጉ መተግበሪያ ላይ ታገኙናላችሁ። ከዚህ በተጨማሪም በዩቲዩብ እና ቴሌግራምም እንዲሁ ስርጭታችን በቀጥታ ተላለፍ ታገኛላችሁ። የዓለም ዜናን በማስቀደም የሚጀምረው የዕለቱ ስርጭታችን በማስከተልም ለዕለቱ የተሰናዱ ሁለት ዘገባዎችን ያስደምጣል። የአድማጮች ማህደርና ትኩረት በአፍሪካ ሳምንታዊ መሰናዶቻችን መደበኛ ሰዓታቸውን ጠብቀው ይስተናገዳሉ። የዕለቱ የትኩረት በአፍሪካ ዝግጅታችን የሱዳን የሰላም ድርድር መክሸፍና በኤቦላ ተዋሲ የሚያዙ ሰዎች ቁጥር መበራከትን የሚዳስስበትን ዝግጅት ነው የሚያስደምጠው። ለዓለም ዋና ዋና ዜና ፀሐይ ጫኔ ስርጭቱን በመምራት ደግሞ እኔ ታምራት ኢንሳብረን እንቆያለን። እስከ ፍጻሜው ከኛ ጋር እንድትቆዩ ያክብሮት ግብዣችን ነው። ወደ ቀዳሚው ዝግጅታችን የዓለም ዋና ዋና ዜና ፀሐይ ጫኔ።
0: የዲደብሊው ዜና
2: ጤና ይስጥልን። ዜና እናሰማለን። በቅድሚያም ርዕሶቹን። በሲዳማ ክልል አለታ ወንዶ ከተማ ትናንት ምሽት በደረሱ ሁለት የመኪና አደጋዎች የሰባት ሰዎች ሕይወት አለፈ። ከ178,000 በላይ ስደተኞች በወራት ውስጥ ደቡብ አፍሪካን ለቀው መውጣታቸው ተዘገበ። የባለሥልጣናት ሰነድ የላቸውም ጫና እንዲሁም በሀገሪቱ የሚካሄዱ ኃይለኛ የጸረ ፍልሰት ተቃውሞዎች ሳቢያ ጥቃት ይደርስብናል የሚለው ስጋት ስደተኞቹ ሀገሪቱን ለቀው እንዲወጡ እንዳስገደዳቸውም ተገልጿል። ኢራን በሆርሙዝ የባህር ወሽመጥ በመርከብ ላይ ጥቃት መፈጸሟን የተባበሩት አረብ ኤምሬትስ ገለጸች። ኢራንና ኦማን በሆርሙዝ የባህር ወሽመጥ አዲስ የጉዞ መስመር ላይ ስምምነት ለመድረስ መቃረባቸው ተገለጸ። በጀርመን የድሮን ጥቃት ከተጠረጠረ ከሁለት ቀናት በኋላ በሀገሪቱ ወታደራዊ ጣቢያ ላይ ድሮኖች መታየታቸው ተገለጸ። ዜና በዝርዝር። በሲዳማ ክልል አለታ ወንዶ ከተማ ትናንት ምሽት በደረሱ ሁለት የመኪና አደጋዎች የሰባት ሰዎች ሕይወት አለፈ። የክልሉ ፖሊስ ጣቢያ ፖሊስ ጠቅላይ መምሪያ እንዳስታወቀው አደጋዎቹ ትናንት ምሽት የደረሱት በከተማው ቡሉቱማ በተባለ ቀበሌ ውስጥ ነው። አደጋው የደረሰው ከቦረና አቅጣጫ ወደ ሐዋሳ ሲጓዝ የነበረ የፌዴራል ፖሊስ ተሽከርካሪ በቀበሌው ሲደርስ በመገልበጡ ነው። በአደጋው ስድስት ሰዎች ሕይወት ማለፉን በመምሪያው የትራፊክ አደጋ መከላከልና ምርመራ የስራ ሂደት ኃላፊ የሆኑት ኢንስፔክተር መለሰ ቡኑራ ለዶቼ ቬለ ተናግረዋል።
3: የኢትዮጵያ ፌዴራል ፖሊስ የሆነ አንድ ፎራል መኪና ቦረና መስመር ወደ አዋሳ መስመር ሲጓዝ የነበረው መንገድ ውስጥ በመግባት የፌዴራል ፖሊስ አባሎቻችንን ሕይወት አጥተዋል። በጣም አሳዛኝ ነው። በዚህም አደጋ ደግሞ አንድ ወንድና አንድ ሴት በድምሩ ስድስት ሰዎች የጠፋበትና የቀሩት ሪፈራል ሆስፒታል ላይ ሕክምና እርዳታ እንዲያገኙ ይገኛሉ።

0: በአደጋው ህይወታቸውን ያጡት ስድስቱ ሰዎች በተሽከርካሪው ተሳፍረው የነበሩ የፌደራል ፖሊስ አባላት መሆናቸውንም ኢንስፔክተር መለስ ገልጸዋል። በተጨማሪም በዚሁ ቀበሌ ሌላ የሲኖትራክ የጭነት ተሽከርካሪ መንገድ ስቶ በመኖሪያ ቤት ውስጥ በመግባቱ የአንድ ሰው ህይወት ማለፉን ገልጸዋል። በአደጋው ጉዳት የደረሰባቸው አምስት ሰዎች ለህክምና እርዳታ ወደ ሐዋሳ ሪፈራል ሆስፒታል መወሰዳቸውን የጠቀሱት ኢንስፔክተሩ የአደጋው መንስኤ እየተጣራ መሆኑን የዘገበው የሐዋሳው ዘጋቢያችን ሽዋንግዛው ወጋየሁ ነው። ከ178,000 በላይ ስደተኞች በወራት ውስጥ ደቡብ አፍሪካን ለቀው መውጣታቸው ተዘገበ። አሶሺየትድ ፕሬስ እንደዘገበው ባለፉት ጥቂት ወራት ውስጥ ከ178,000 በላይ አፍሪካውያን ስደተኞች ደቡብ አፍሪካን ለቀው ወጥተዋል። የባለስልጣናት ሰነድ የላቸውም ጫና እንዲሁም በሀገሪቱ የሚካሄዱ ኃይለኛ የጸረ ፍልሰት ተቃውሞዎች ሳቢያ ጥቃት ይደርስብናል የሚለው ስጋት ስደተኞቹን ሀገር ጥለው እንዲወጡ እንዳስገደዳቸው ዘገባው አመልክቷል። ከግንቦት ወር መጨረሻ ጀምሮ ከ115,000 በላይ ሰዎች ወደ ጎረቤት ዚምባብዌ የተመለሱ ሲሆን ከ56,000 በላይ ደግሞ ወደ ማላዊ ተመልሰዋል። ናይጄሪያ፣ ጋና፣ ሞዛምቢክ እና ሌሴቶ እያንዳንዳቸው ከ1,000 በላይ ዜጎች ከደቡብ አፍሪካ እንደተመለሱ ተናግረዋል። ቁጥሩ የተወሰደው ስደተኞቹ ወደ አገራቸው በተመለሱባቸው አገሮች ውስጥ ባሉ ባለስልጣናት ነው። ደቡብ አፍሪካም በዚህ ሳምንት እንዳስታወቀችው ከሚያዝያ ወር ጀምሮ 19,000 የሚጠጉ ሰዎች በይፋ ከሀገር ተባረዋል። ኢራንና ኦማን በሆርሙዝ የባህር ወሽመጥ ላይ ለስምምነት ለመድረስ መቀረባቸው ተገለጸ። ኢራንና ኦማን በሆርሙዝ የባህር ወሽመጥ በኩል አዲስ የጉዞ መስመር ላይ ስምምነት ለመድረስ በጣም ተቃርበዋል ሲሉ የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ ዛሬ ቅዳሜ ተናግረዋል። ነገር ግን አሜሪካ የኢስላማባድን የመግባቢያ ስምምነት በመጣሷ ለቴህራን ካሳ መስጠትን ጨምሮ ቅድመ ሁኔታዎች እንደሚኖሩ ተናግረዋል። እንደ ሮይተርስ ዘገባ ኢራንና ኦማን በጊዜያዊ የባህር መስመር ላይ የተወያዩ ሲሆን በቋሚ መስመር ዙሪያም የነበሩ ቴክኒካዊና ህጋዊ ጉዳዮችም መፍትሄ አግኝተዋል ሲሉ አራግቺ አክለዋል። ኦማን በበኩሏ የሁለቱ ሀገራት ስምምነት መቃረቡን ገልጻለች። እንደ ዘገባው 1/5 የሚሆነው የዓለም ነዳጅና የተፈጥሮ ፈሳሽ ጋዝ በኦማንና በኢራን መካከል ባለው ጠባብ መንገድ የውሃ መስመር ውስጥ ያልፋል። የአሜሪካና የእስራኤል ጦርነት ከተጀመረ ከጎርጎሪያኑ የካቲት 28 ቀን ጀምሮ ግን የመርከብ ጭነት በተደጋጋሚ ተስተጓጉሏል። ይህም የጭነት ዋጋ እንዲሁም የደህንነት ስጋቶች እንዲጨምሩ አድርጓል። ይህ ዶቼ ቬለ DW ነው። ኢራን በሆርሙዝ የባህር ወሽመጥ በመርከብ ላይ ጥቃት መፈጸሟን የተባበሩት አረብ ኤሚሬቶች ገለጸች። ሮይተርስ እንደዘገበው የተባበሩት አረብ ኤሚሬቶች ዛሬ ቅዳሜ በሆርሙዝ የባህር ወሽመጥ በኩል ሲያልፍ ከሀገሪቱ መንግስት የነዳጅ ኩባንያ ጋር ግንኙነት ባለው መርከብ ላይ የተፈጸመውን የኢራን ጥቃት አውግዛለች። የመንግስት ዜና ወኪል ዋም እንደዘገበው መጀመሪያ ላይ ከመንግስታዊ የብሔራዊ የነዳጅ ኩባንያ መርከቦች ባንዱ ላይ ዛሬ ማለዳ በሚሳይል ኢላማ ተደርጎ ሁኔታው በቁጥጥር ስር ውሏል። ቆይቶም የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር በነዳጅ ጫኝ መርከቡ ላይ የተፈጸመውን የኢራን ጥቃት የጠላት ጥቃት ሲል አውግዟል። ሁለቱም መግለጫዎች ስለ መርከቡ ጉዳት በዝርዝር መረጃ አልሰጡም። ሚኒስትር መስሪያ ቤቱ ጥቃቱ የተባበሩት መንግስታት የደህንነት ምክር ቤት የመርከብ ነጻነትን በተመለከተ የወጣውን ውሳኔ የሚጥስ መሆኑን ገልጿል። የኢራን አብዮታዊ ዘብ የንግድ መርከቦችን ኢላማ በማድረግና የውሃ መስመሩን የኢኮኖሚ ጫና ለማሳደር እንደ መሳሪያ መጠቀሙ የባህር ላይ ወንበዴ ድርጊት ነው ሲል ኮንኗል። ኢራን ጥቃቶቹን እንድታቆምና የባህር ወሽመጡን ሙሉ በሙሉና ያለ ቅድመ ሁኔታ እንድትከፍትም ጥሪ ቀርቧል። እንደ ዘገባው የኢራን አብዮታዊ ዘብ ቀደም ሲል የባህር ወሽመጡን የሚያቋርጥ ማንኛውም መርከብ ከቴህራን ጠላቶች ጋር የተገናኘ ከሆነ ወይም የኢራንን መመሪያዎች የማያከብር ከሆነ እርምጃ እንደሚወሰድበት አስጠንቅቋል። በጀርመን በጀርመን የድሮን ጥቃት ከተጠረጠረ ከሁለት ቀናት በኋላ በሀገሪቱ ወታደራዊ ጣቢያ ላይ ድሮኖች መታየታቸው ተገለጸ። ሮይተርስ የዜና ምንጭ እንደዘገበው ሐሙስ ዕለት በምዕራብ ጀርመን በሚገኝ ወታደራዊ ጣቢያ ላይ ሁለት ድሮኖች ታይተዋል። ይህም በሀገሪቱ ምስራቃዊ ክፍል በላይፕሲግ ሃሊ አውሮፕላን ማረፊያ በሚገኝ ማኮብከቢያ ስፍራ ላይ ነዳጅ ፈንጂ የጫነ ድሮን ከተገኘ ከሁለት ቀናት በኋላ ነው ሲሉ ባለስልጣናቱ ዛሬ ተናግረዋል። የጀርመን የጦር ኃይሎች ቃል አቀባይ እንዳሉት ድሮኖቹ ሐሙስ ዕለት ከቀኑ 10 ሰዓት አካባቢ በቤልጅየም ድንበር 35 ኪሎ ሜትር ርቀት ላይ በሰሜን ራይን ዌስትፋሊያ ግዛት ሜንሽን የጦር ሰፈር ውስጥ ታይተዋል። ቃል አቀባዩ ፖሊስ ተጨማሪ ምርመራ እያደረገ መሆኑን ተናግረዋል። የጀርመን መገናኛ ዘዴዎች እንደዘገቡት ማክሰኞ አመሻሽ ላይ በላይፕሲግ አውሮፕላን ማረፊያ ድሮኑ የተገኘው የሲቪል ጭነትና የኔቶ ሎጂስቲክስ ማዕከልና በበርካታ የዩክሬን አንቶኖቭ ኤኤን 124 ጭነት አውሮፕላን አቅራቢያ ነው። የጀርመን መንግስት ባለስልጣናት ለክስተቱ በይፋ ማንኛውንም ሀገር አልወነጀሉም። ነገር ግን አንዳንድ ህጋውጮች ሩሲያ ዩክሬንን ከወረረች ከ2002 ጀምሮ ለእንዲህ አይነቱ ጉዳይ ይከሷታል። በበርሊን የሚገኘው የሩሲያ አምባሳደር አርብለት እንደዘገበው አርብለት ያወጣው መግለጫ የላይፕሲክስ ክስተት የተፈበረከ ትንኮሳ ነው በማለት ውድቅ አድርጎታል። ይህ ያለማስረጃ በሩሲያ ላይ ለሚሰነዘሩ ክሶች ሌላ ምሳሌ ነውም ሲል አጣጥሏል። በተያዘ ዜና በምስራቃዊ አውሮፓ ወደምትገኘው ቡልጋሪያ የአየር ክልል የገባ አንድ ድሮን በሮማንያ ድንበር አቅራቢያ መፈንዳቱ ተሰምቷል። የጀርመን ዜና ወኪል ዲፒኤ ከሶፊያ እንደዘገበው ወደ ኔቶና የአውሮፓ ህብረት አባል ሀገሯ ቡልጋሪያ የአየር ክልል የገባ አንድ ድሮን ሮማንያ ድንበር አቅራቢያ መፈንዳቱ ተገልጿል። በፍንዳታው ምንም አይነት ወይም የንብረት ውድመት አለመድረሱም ተዘግቧል። ጠቅላይ ሚኒስትሩ የሀገር የቡልጋራ ጠቅላይ ሚኒስትር እንዳሉት ከሮማንያ ድንበር 100 ኪሎ ሜትር ርቀት ላይ በትራንስ ባልካን የጋዝ ቧንቧ አቅራቢያ ፍንዳታው መፈጸሙን ገልጸዋል። የአውሮፓ ህብረት በሲዮታ የተሳሳተ መረጃ ስርጭት ላይ ከትላልቅ የቴክኖሎጂ ኩባንያዎች ጋር መከረ። የአውሮፓ ህብረት ዲጂታል ኃላፊ ሄና ቤርከን በቅርቡ በስፔን ሲዮታ በተከሰተው የስደተኞች ቀውስ የተሳሳተ መረጃ መሰራጨቱን ተከትሎ በማህበራዊ መገናኛ ዘዴ መድረኮች ላይ የበለጠ ክትትል እንዲደረግ ጥሪ አቅርበዋል። ኃላፊው አያይዘውም የማህበራዊ መገናኛ ዘዴ ባለቤት የሆኑት ግዙፍ የቴክኖሎጂ ኩባንያዎች መድረኮቻቸውን በተለይ በችግር ጊዜ የተሳሳተ መረጃዎችን በቅርበት እንዲከታተሉ ጠይቀዋል። ባለፈው ሳምንት የተከሰተው የሲዮታ የድንበር ቀውስ ላይ የስፔንና የሞሮኮ ባለስልጣናት የተናገሩት እንደ ቲክቶክ፣ ቴሌግራምና ሜታ መድረኮች ባሉ ማህበራዊ መገናኛ ዘዴዎች ላይ ተጋኖ መሰራጨቱ ሁኔታውን እንዳባባሰው ተናግረዋል። እንደ ዘገባው ከሞሮኮ የተነሳው የሲዮታን ያጨናነቀው 72,000 የሚገመቱ ስደተኞች በማህበራዊ መገናኛ ዘዴዎች ላይ በተሰራጩ የሐሰት ተስፋዎች እንደተሳቡና ስለ ትክክለኛ ሁኔታ ማወቅ እንዳልቻሉ ተናግረዋል። ይህ ዶቼ ቬለ ዲደብሊው ነው። ዜናውን ከማጠቃለላችን በፊት ዋናዎቹን ላስታውሳችሁ። በሲዳማ ክልል አለታ ወንዶ ከተማ ትናንት ምሽት በደረሱ ሁለት የመኪና አደጋዎች የ7 ሰዎች ህይወት አለፈ። ከ178,000 በላይ ስደተኞች በወራት ውስጥ ደቡብ አፍሪካን ለቀው መውጣታቸው ተዘገበ። ኢራን በሆርሙዝ የባህር ወሽመጥ በመርከብ ላይ ጥቃት መፈጸሟን የተባበሩት አረብ ኤሚሬቶች ገለጸች። ኢራንና ኦማን በሆርሙዝ የባህር ወሽመጥ አዲስ የጉዞ መስመር ላይ ስምምነት ለመድረስ መቃረባቸው ተገለጸ። በጀርመን የድሮን ጥቃት ከተጠረጠረ ከሁለት ቀናት በኋላ በሀገሪቱ ወታደራዊ ጣቢያ ላይ ድሮኖች መታየታቸው ተገለጸ። ዜናው አበቃ።
1: ለዓለም ዋና ዋና ዜና ጻፈች አኔና መሰግናለሁ አድማጮቻችን በመከታተል ላይ የምትገኙት ከዶች ፈለም ይተላለፍላችሁን የዕለተ ቅዳሜ የከተታ ስርጭታችን ነው። በስርጭታችን ለዕለቱ ያዝናቸው ለዘገባዎች አሉ በትንታኔ ይቀርባሉ። ቀዳሚው ከአዲስ አበባ ይደረሰን ነው። የኢትዮጵያን መንግስት በጋራ ለመውጋት የተቀናጀ ተብሎ የሚነገርለት ጽምዶ የሚባለውን ጥምረት በተመለከተ ከተለያዩ አቅጣጫዎች ልዩ ልዩ አቋሞች እየተንጸባረቁ ነው። የኤርትራ ትግራይ እንዲሁም የአማራ ኃይላትን ያሰባሰበ ነው የሚባለው ይህ ቅንጅት ወደ ከፍተኛ የትግል ደረጃ ስለመድረሱ ከትግራይ በኩል በግልጽ እየተነገረ ይገኛል። የኤርትራ መንግስት በትጥቅ ትግል ወይም በኃይል መወገድ አለበት የሚሉ የሀገሩ መንግስት ተቃዋሚዎች ይህ ጥምረት ጸረ ሰላምና ቀጠናውን የሚያተራምስ ውጤት ይኖረዋል ሲሉ አዲስ አበባ ላይ በሰጧቸው መግለጫዎች ተናግረዋል። በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ደግሞ ጦርነት ከተነሳ ቀጠናዊ ይሆናል ሲሉ ውጤቱን የኤርትራ መንግስት የሚባል እንዳይኖር ያደርጋል ሲሉ ማስጠንቅቀዋል። ጥምረቱንም አጣጥለዋል። ሰለሞን ሙጬ ተጨማሪ ዘገባ አለው ከአዲስ አበባ።
2: የኢትዮጵያ መንግስት ከህወሓት ጋር ጦርነት ውስጥ በነበረበትና የኤርትራ ጦር ከኢትዮጵያ ጎን በተሰለፈበት ወቅት የጦር ጀነራል የነበሩት አሁን ደግሞ በኬንያ የኢትዮጵያ አምባሳደር የሆኑት ባጫ ደበሌ ናይሮቢ ውስጥ ለእንግሊዙ ዓለም አቀፍ መገናኛ አውታር ቢቢሲ በሰጡት ቃለ ምልልስ ህወሓትንም የኤርትራ መንግስትንም በብርቱ ተችተዋል። ጽምዶ የሚባለውን ቅንጅትም እንዲሁ። አሁን ባለው የሰሜን ኢትዮጵያ ሁኔታ ጦርነት ከተነሳ ቀጠናዊ ይሆናል ያሉት አምባሳደሩ ይህንን ተከትሎ በውጤቱ የኤርትራ መንግስት የሚባል አይኖርም፣ በአካባቢው የሚገኙ መንግስታትም ሆነ መልክዓ ምድሩም ይቀየራል ብለዋል። ይህ የኤርትራ የትግራይ እንዲሁም የአማራ ኃይላትን ያጣመረ ነው የተባለው ቅንጅት ግን ወደ ከፍተኛ የትግል ደረጃ ስለመሸጋገሩ ትግራይ ቴሌቪዥን የትግራይ ሰራዊት ብሎ የሚጠራው ኃይል ከፍተኛ አመራር መሆናቸውን የጠቀሳቸው ገብረ ገብረ ጻድቅ ትናንት ተናግረዋል።
3: የኢትዮጵያ ህዝቦች ባላቸው አደረጃጀት በሚወክሏቸው ድርጅቶች መሪ ድርጅቶች ጥምረት ፈጥረው ስርዓትን እድሜ ማሳጠር እንዳለባቸው ሁኔታው ራሱ እየገለጸላቸው ነው። ስለዚህ አሁን ያለው ጥምረት ወደ ከፍታ ተሸጋግሯል።
2: ከኢትዮጵያ መንግስት ድጋፍ ያለውና በአዲስ አበባ ጭምር ጽህፈት ቤት መክፈቱን ቀደም ብሎ ያስታወቀው ብርጌድ ነሐመዶ የተባለው የኢሳያስ አፈወርቂን መንግስት በኃይል ለመጣል እንደሚንቀሳቀስ ያወጀው ኃይል ትናንት አዲስ አበባ ላይ የኢትዮጵያ መንግስት ለሚቆጣጠራቸው መገናኛ ብዙሃን በአማርኛ በእንግሊዝኛና በትግረኛ ቋንቋዎች በሰጠው መግለጫ ጽምዶ የተባለውን እንቅስቃሴ አደገኛና ለአፍሪካ ቀንድም አይበጅም በማለት ይህንን ኃይል እታገላለሁ ሲል ለኢትዮጵያ መንግስት ድጋፉን አሳይቷል። እንደ ብርጌድ ነሐመዶ ሁሉ የኤርትራ መንግስት በኃይል መወገድ አለበት የሚለው ላይ ተመሳሳይ ዓላማ ያለው የቀይ ባህር አፋር ዲሞክራሲያዊ ድርጅት የፖለቲካ ዘርፍ ኃላፊ ያሲን መሐመድም ይህንኑ ጽምዶ የተባለን ቅንጅት እንደማይደግፉት ለዶቼ ቬለ ገልጸዋል።
4: ጽምዶ ተብሎ አሁን በተከሰተው ቅንጅት ጸረ ሰላም የሆነ ቅንጅት ነው። በተለይም ዋናው ተዋናዩ መሪው የሻቢያ ስርዓት ነው። በግልጽ እየተነጋገር ነው። ዛሬ ስብሰባዎች የሚካሄዱት በአስመራ ነው።
2: የኤርትራ መንግስት እያንቀሳቀሰው ስለመሆኑ ምንድን ነው ተጨባጩ ማሳያና ማስረጃ?
4: ሱዳን የተደረገውን ስብሰባ፣ ትግራይ ቦርደሮች ሲያካሄዱት የነበረውን የማቀናጀት ስራ በግልጽ ነበረ ጽምዶ ተብሎ። አልፎ ትርፎ ከዛሬ አንድ ሳምንት አይሆንም፣ ከሶስት አራት ቀን በፊት አድግራት ላይ በግልጽ በምስል የተደገፈ ይህም የሚደበቅ ነገር አይደለም። በኤርትራ ሚዲያም የተሰማ ነው። በትግራይ ሚዲያዎች በግልጽ እየተነጋገሩ ነው። የጋራ ጠላት አለን በግልጽ ሲናገሩት በቪዲዮ በምስል በተግባሪም የተደገፈ እንቅስቃሴ እየታየ ነው ያለው።
2: ብሔራዊውን ጨምሮ የኢትዮጵያ መንግስት በሚቆጣጠራቸው መገናኛ አውታሮች የህወሓት የኤርትራ እንዲሁም የግብጽ መሪዎችን በግጭት ቀስቃሽነትና ጦርነት ጠንሳሽነት በመሳል ሰፊ ሽፋን እየተሰጠ ነው። የኤርትራ መንግስት ማስታወቂያ ሚኒስትር የማነ ገብረ መስቀል የመገናኛ ብዙሃኑ በኤርትራ ላይ የተሳሳቱና ግጭት ቀስቃሽ የሆኑ ስድቦችንና አሉታዊ ዘገባዎችን በየቀኑ ለማሰራጨት ከፍተኛ እንቅስቃሴ እያደረጉ ነው ሲሉ ከዚህ በፊት መግለጻቸው አይዘነጋም። እንዲህ ያለው መካረር የግጭት መጀመር ግልጽ አመላካች መሆኑን ያነጋገርናቸው የዲፕሎማሲ ተንታኝ ገልጸዋል። ተንታኙ ይህንን ያሉት በተለይ በፕሪቶሪያው ግጭት የማቆም ስምምነት ትጥቅ የማስፈታት ሂደትን፣ የሰራዊት መልሶ ማዋሃድን ስራዎች ይቆጣጠራል የተባለው የአፍሪቃ ህብረት የክትትል ማረጋገጫና ማስከበር ተልእኮ በስራው መቀጠል አለመቀጠሉ ላይ ጥያቄ በማንሳት ጭምር ነው።
5: ፕሪቶሪያ ወደቀ ስንለው፣ ተነሳ ስንለው፣ አለ ስንለው፣ የለም ስንለው ከርነን አሁን ሙሉ በሙሉ ሞቷል የምንልበት ደረጃ ላይ ተደርሷል። በተለይ ደግሞ ፕሪቶሪያ ተቆጣጣሪ ኮሚሽንን ማንዴት የኢትዮጵያ መንግስት ማራዘሙን ትቶታል።
2: ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: ተከታዩ ዘገባችን እዚያው አዲስ አበባ ነው የሚያቆየን። የኢትዮጵያ መንግስት ሀገሪቱን በቀጣዮቹ ጥቂት አመታት ወደ መካከለኛ ኢኮኖሚ ደረጃ ለማድረስ አቅዶ እየተንቀሳቀሰ እንደሆነ ሲገልጽ ቆይቷል። ገዢው ፓርቲ ትናንት አዲስ አበባ ውስጥ ለሚገኙ የዲፕሎማቲክ ማህበረሰብ የገለጸውም ይህንኑ ነው። ባለሙያዎችና የተቃዋሚ ፖለቲካ ድርጅቶች አመራሮች ግን አሁን በሀገሪቱ ያለው ግጭት እንዲሁም አለመረጋጋት በዚህ ውጥን ላይ የሚታይ ያለውታዊ ተጽዕኖ ማሳረፉ ገሃድ የወጣ ነው በማለት በእቅዱ ላይ ጥያቄ ያነሳሉ። ስዩም ጌቱ ተጨማሪ ዘገባ አለው።
6: በቅርቡ ለቀጣዮቹ 5 አመታት ሀገሪቱን ለመምራት የሚያስችለውን ምርጫ ያሸነፈው ገዢው ብልጽግና ፓርቲ 7ኛው ጠቅላላ ምርጫ ያገኘውን የህዝብ ውክልና ወደ ተጨባጭ ማህበራዊ፣ የኢኮኖሚና ዘርፈ ብዙ ስኬቶች ለመቀየር እንደሚሰራ ደጋግሞ ያነሳል። የፓርቲው የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር በቂላ ሁሪሳ መቀመጫቸውን አዲስ አበባ ላደረጉ የዓለም አቀፍ ማህበረሰብ አባላት ትናንት በሰጡት ማብራሪያም ጠንካራ ሀገር ለመገንባትና ዜጎችን ከድህነት የማውጣት ራዕይ አንግቦ እየሰራ መሆኑን አስታውቀዋል። ፓርቲው ለቀጣይ 5 አመታት በያዘው ስትራቴጂካዊ አቅጣጫዎች መካከለኛ ገቢ ግንባታና ዘላቂ ሰላም የተረጋገጠበት ሀገር መምራት ከግቦቹ ዋነኞቹ ስለመሆኑም ተጠቁሟል። ለዚህ መነሻ እንዲሆን በግብርናውና በአረንጓዴው ልማቱ ዘርፍ ተጨባጭ ለውጦች ስለመምጣታቸውም ተብራርቷል። እንደ የምጣኔ ሀብት ባለሙያው ዶክተር አጥላው አስተያየት
7: የወርልድ ባንክ መለኪያ ነው ፐርካፒታ ኢንካም ሀገሪቱ በነፍስ ወከፍ ያገኘችው አመታዊ ገቢ ማለት ነው። ሰላምና መረጋጋት ማለት አሁን ጎረቤት ሶሻሊዝም ፖለቲካል እና ሶሻሊ በአንድ ለቱ የሚሰራ አንድ የእድገት አቅጣጫ የለ ሶሻሊም ደግሞ ጤና የምናምን ዜናዎችን እያሻሻለ ያል ማለት ነው።
6: መንግስት በመንግስታዊ መዋቅር ውስጥ ሙስናና የእድገት ጠንቅ የሆኑትን እያሳደርክ ውስጤንም እየተመለከትኩ ነው ባለበት በአሁኑ ወቅት አገሪቱ ላለፉት በርካታ ዓመታት እንደ ከባድ ተግዳሮቶች እየተጋፈጠችው የምትገኘው ግጭት ግን አሁንም በብርቱ እንደፈተናት ቢያንስ እስካሁን አለ። በስልጣን ላይ ያለው መንግስት ግን በተደጋጋሚ እንደሚገልጸው በግጭት አዙሪት ውስጥ ያለችውን አገሪቱን ወደ ልማትና እድገት እንደሚያስገባት በተለያዩ አጋጣሚዎች ይገልጻል። በቀጣዮቹ ዓመታት በአሁኑ ወቅት ታዳጊ ከሚባሉ አገራት ተርታ የተሰለፈችው ኢትዮጵያን ወደ መካከለኛ ገቢ አገራት ለማስገባት እንደምጥርም ያስገነዝባል። አስተያየታቸውን ለዶቼ ቬለ የሰጡ የምጣኔ ሀብት ባለሙያው ዶክተር አጥላው አለሙ እንደሚሉት ግን አገሪቱ ከዚህ ህልሟ ርቃ የምትገኝ ይመስላል።
7: ሲገር ለመንገር ያስቸግራል፣ ግን አካሄዳችን ወደዛ የሚያደርሳል ጦርነት እያካሄድ ብዙ ሪሶርሶች እንደዚህ አይነት ነገሮች ላይ እያዋል ግጭት ማለት ሀብት ይፈልጋል፣ ሀብትም ያጠቃል። ሀብት ደግሞ በካፒታልን እያጠፋ አድጋለሁ ማለት አች
6: በእነዚህ ውጥኖች ላይ አስተያየታቸውን ያጋሩን ፖለቲከኛ ሙላቱ ገመቹ እንደሚሉትም አሁን ኢትዮጵያ ውስጥ ባለው ተጨባጭ ሁኔታ ወደሚፈለገው ኢኮኖሚያዊ እድገትና መረጋጋት ለመምራት መንገዱ አልጋ ባልጋ አለመሆኑ በገሃድ እየታየ ነው ባይ ናቸው።
8: እንግዲህ እግዚአብሔር ከረዳንና የሆነ ካልተሰራ በስተቀር ከጌታ ባለው ሁኔታ አሁን ባለው አካሄድ እንሄዳለን ለማለት ይገብደኛል። ምክንያቱም ለኢትዮጵያ በአሁኑ ጊዜ ኢኮኖሚው ኢትዮጵያን ለወደፊት ለማራመድ የፖለቲካ እንቆቅልሹን መፍታት ነው። የፖለቲካ እንቆቅልሹን ለመፍታት ደግሞ የሀገሪቷ ህልውና አንድነቷን ለመጠበቅ ፖለቲካ ታማኝነትን ይጠይቃል፣ ራሴን መስጠትን ይጠይቃል። ሁኔታዎችን ሰሚ ሲባርጉ አኩራፊዎች በአንድ ላይ መጥቶ ሀገሪቷን በአንድነት ሁላችንም ያለችን ሀገር ይቺ ናትና በእኩልነት ቁጭ ብለን እንመካከር ብሎ ይሄን አይነት ነገር ካስቀመጡና የፖለቲካ ሸር ተንኮል አስመስሎ ለማለፍ ከሌለ በእውነት ስለ እውነት ከሌለ እንግዲህ መግባባት አይኖርም። መግባባት ከሌለ ጭቅጭቅ ይፈጠራል። ጭቅጭቅ ካለ በየጊዜው እንግዲህ ግጭቶች ይፈጠራሉ። ግጭቶች ደግሞ ጠንቅ ናቸው ለህይወትም ለንብረትም። ካለዛ አሁን ባለው ሲትዌሽን የሀገሪቷ ችግር ይፈታል የሚል ግምት የለኝ።
6: መንግስት እንደምለው ግን የህዝቦችን አንድነትና ዘላቂ ሰላም ማረጋገጥ ቅድሚያ የሚሰጠው ጉዳይ ሆነው አሁን ላይ 4000 ኢትዮጵያውያን እየተሳተፉበት የሚገኘው ሀገራዊ ምክክር ከዚህ አኳያ ስኬትን እንደሚያመጣም ይተማመናል። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: አድማጮቻችን ከዶቼ ቬለ የሚተላለፍላችሁን የዕለተ ቅዳሜ የቀጥታ ስርጭታችንን ነው በመከታተል ላይ የምትገኙት። ዘገባዎችን አደመጣችሁ። አሁን ወደ ሳምንታዊ የዝግጅቶቻችን ምዕራፍ ልናሸጋግራችሁ ነው። ቀዳሚው ከአድማጮች ማህደር ዝግጅታችን ነው። በተለያዩ የመልእክት መቀበያ አድራሻዎቻችን የደረሱን መልእክቶቻችሁ ተሰባስበውበታል። ፀሐይ ጫኔ እንደሚሆን አድርጋ እንዲህ ለጆሮአችሁ በሚጥም መልኩ አሰናድታለች። ከፀሐይ ጋር መልካም ቆይታ።
9: የአድማጮች ማህደር
10: ሰላም ጤና ይስጥልን። የዝግጅታችን ተከታታዮች ከእናንተ የደረሱንን መልእክቶች መልሰን ወደ እናንተ የምናደርስበት ሳምንታዊ የአድማጮች ማህደር ዝግጅት እንሆ ጀመረ። የዛሬውን ያድማጮች ማህደር ዝግጅት የምንጀምረው ከሐራሪ ረጅም አመት ተከታታያችንና የዚህ ዝግጅት ቋሚ ተሳታፊ ከሆኑት መቶ አለቃው ቤታሪኩ በደረሰን ግጥም ነው። ግጥሙን ራሳቸው በድምጽ ቀርጸው ነው የላኩልን፣ እንደሚከተለው ይቀርባል።
11: ጠብቀ ሚስጥር ከምድር ተፈጥሮ ለምድር አብሮ ኖሮ የሚቀበር ረቂቅ የሰው ሚስጥር የሰው ልጅ ሰቆቃ ሲያይል ለምን አይነግሯትም ለምድር እንባውጥተው ብለው ምርር ስንባላ ጠፍቶ ፍቅር የኛ ጌቶች የኛ ልልቶች እየበሉ አንዴ ጮማ አንዴ ድፎ መይታያቸው እንደ ቅጠል ዳርክፎ ባህር ቆርጦ የሚሻገር በረሃብ ቋያ የሚቀቀል የዱራራይት መሳም ይሆን ይሰውቆ የኛ ነበር ይሰውቆ የኛ ነበር ውብ ታሪኩ መቶ አለቃ ሐረር ቸርግ ተመን።
10: ቀጥለን የዘወትር ተሳታፊያችን ፋሲል ሲራክ ወዳደረሱን መልእክት እናልፋለን። መልእክታቸው እንዲህ ይላል። ዲደብሊዎች አማናችሁ፣ የሰሞኑ የሀገራችን ፖለቲካዊ ኢኮኖሚያዊና ማህበራዊ ተቃርኖች ደግሞ እጅግ ይገርማል። ከነዚህ ዘርፈ ብዙ ተቃርኖች መካከል ጥቂቱን ለመግለጽ ያህል ሀገር እየመከረች ነው በሚል ከ4000 ሰዎች በላይ በምክክር ኮሚሽኑ አማካኝነት ተሰብስበው ብዙ ሀሳቦች በሚሰነዘሩበት በዚህ ወቅት ከአዳራሽ ውጭ ደግሞ መንግስት በተለየ ሐሳብ በመበርገግ ተቃዋሚዎችን እያቋከበና እያሰረ ይገኛል። እንዴት ባብላጫ ደምስ ተመረጫለሁ የሚል መንግስት ከመርጫ ማግስት የፖለቲካ ምህዳሩን በዚህ ፍጥነት ያጠበዋል? የመከከሩ ሰላማ እንዴት እንደዚህ ፖለቲካዊ ምህዳሩ በጠበበበት ሜዳ ይሳካል ተብሎ ይተበቃል? የጋዜጠኞቹ ክብያ በዛ ያሉ የነጻ ሚዲያዎችን ማሳደድ አለፍ ካሉ ደግሞ መዝጋት ኦን ለነጻ ፍታይና ዲሞክራሲያዊ ሀገር ግንባታ ይጠቅም ይሆን? አካባቢያዊ የጦርነት ስጋትና አለፍ ሲል ትክሻ ለትክሻ መለካካቱ ይህንን ተከትሎ አፈሳና እስር ደግሞ እንደገና ከትግራይ ጦርነት በኋላ መቀስቀሱ ደግሞ የሀገሪቱን ወቅታዊ የፖለቲካ ሁኔታ እጅግ አስፈሪና አሳሳቢ እየሆነ መምጣቱ ሌላው መገለጫው ነው። ወደ ኢኮኖሚ ጉዳይ ስንመጣ ደግሞ በዚህ የንግድ ስራ በተለያዩ ምክንያቶች በቀዘቀዘበት ወቅት ግብር ባይነትና በመጠን ጨምሮ የንግዱን ህብረተሰብ በኪሳራ እንዲወጣ መገፋፋት እንዲሁም ሸማቹ ማህበረሰብ ላይ ሌሎች ችግር አልበቃ ብለውት የአገልግሎትና ሸቀጥ ዋጋ ንረት መባባሱ በህዝብ ለተመረጠና ለህዝብ ሰራለው ብሎ የሚያስም መንግስት መገለጫ ይሆን? ወደ ማህበራዊ ጉዳዮች ስንመጣ ደግሞ ቀደም ሲል የተፈጠሩ የተዛቦ ትርክቶችን ይበልጥ አስፋፍቶና አሰራጅቶ በልሲለው ደግሞ አዳዲስ መሰረተ ቢስ ትርክቶችን ፈጥሮ አለያም የሚፈጥሩ አካላት ላይ ተገቢውን ክትትልና ህጋዊ እርምጃ ሳይወስድ ህዝቡ በዘር በሃይማኖት ይበልጥ ተከፋፍሎ ቀደም ሲል በፍቅርና በአንድነት ሲኖር የነበረን ማህበረሰብ ማራራቅ ውን ኃላፊነት የሚሰማው የመንግስት መገለጫ ነውን? ቀጣዮቹን ተቃርኖች በቀጣይ መጣጥፌ እንደመለክ ቃል እየገባሁ ለዛሬ ይብቃኝ ብለዋል የዘወትር ተሳታፊያችን ፋሲል ሲራክ። እናመሰግናለን።

ቀጣዩ የጥፋት ዘመን በሚል ርዕስ ከመቶ አለቃው ቤታሪኩ የደረሰን መልእክት ነው። እንዲህ ይላል። የሰው ልጆችንም ሆነ ሌሎች እንስሳትን የመኖር ህልውና የተገዳደሩ የተፈጥሮና ሰው ሰራሽ ክስተቶች በየዘመናቱ በምድር ላይ ተፈራርቀዋል። በተለይም የበረዶ ዘመን በሚባለው ብዙ እንስሳትና እጽዋት ሲወድሙ በረዶውን ተቋቁመው ከሌሎች ፍጡራን ራሳቸውን ከጥፋት የታደጉት ሰውና ማሞት ተብለው የሚጠሩት ጸጉራም ዝሆኖች እንደነበሩም በስነ ፍጥረት ዙሪያ ጥናታቸውን ያደረጉ ምሁራን ይናገራሉ። የሰው ልጆች ችግርን የመቋቋምና ዘዴን የማፈላለግ ብልሃት ረቂቅና ጥልቅ በመሆኑ ራሱን ከጥፋት ታድጓል። የጥንቱ ሰው በየዘመናቱ በምድሯ ላይ ትቷቸው ያለፋቸው አሻራዎች ለዛሬው ትውልድ ሕያው ምስክሮች ናቸው። ለምሳሌ የግብጽ ፒራሚዶች፣ የህንዱ ታጅ መሃል ቤተ መቅደስ፣ የአክሱም ሐውልቶች፣ የላሊበላ ውቅር አብያተ ክርስቲያኖችና የጎንደር አብያተ መንግስታት እንዲሁም ሌሎች ለዓለም የተበረከቱ ስጦታዎች ናቸው። የዚያኑ ያህል ቁጥራቸው በርከት ያሉ ቅርሶችም በየዘመናቱ በተከሰቱ የተፈጥሮ አደጋዎችና ጦርነቶች ወድመዋል። ለምሳሌ በማሊ ትምቡክቱ ተብላ በምትጠራ ከተማ የእስልምናን አጠቃላይ የሰው ልጅ እምነትና ባህልን ቀደምት ስልጣኔ ገላጭ የነበሩ ሐውልቶችና ቤተ መዛግብቶች ታሪኮች ባካሄዱት መጠነ ሰፊ ጥፋት ዳግመኛ ላይመለሱ ወድመዋል። ትግራይ ውስጥም በ2013 ዓ.ም በተካሄደ ጦርነት እንደ ትምቡክቱ ሁሉ በተመሳሳይ ሁኔታ አልነጃሽ መስጊድ ላይ ጉዳት ደርሶ እንደነበር ይነገራል። በሀገራችን ጥንታዊ አብያተ ክርስቲያናት፣ ገዳማትና መስጊዶችም በአብዛኛው በትግራይ በሰሜንና በሰሜን ምስራቅ የሀገራችን አካባቢ የቀደምት ስልጣኔ ገላጭ አሻራዎች ይገኛሉ። ተጠብቀው ለትውልድ ሊተላለፉ ይገባል። ስጋቴ አሁንም በትግራይና በመላ ሀገሪቱ መጣው ቀረው የሚለው ጦርነት እንዳያወድማቸው ነው። በባህልና በቅርስ ጥበቃ ዙሪያ የሚሰሩ የሀገር ውስጥና ዓለም አቀፍ ድርጅቶችም በርትተው ሊሰሩ ይገባል። እንዲህ ያለው ጥፋት ዳግመኛ እንዳይፈጸምም የሚመለከታቸው መንግስታዊ አካላትና መላው ህብረተሰብ በጋራ እነዚህን ታሪክ ነጋሪና አስተማሪ የሆኑ ቅርሶችን ከጥፋት ሊታደጋቸው ይገባል የዛሬው መልእክቴ ነው ብለዋል መቶ አለቃ ውቤ ታሪኩ ከሐረር። እናመሰግናለን።

0: አድማጮች አሁን ደግሞ አስተያየታቸውን በድምጽ ወደላኩልን አንዲት አስተያየት ሰጪ እናልፋለን።
1: ሰላም ደነስልኝ ወደ ዶርሴ ፈለዎች እንደምናላችሁ። ለአድማጮች ማህደር ለቀዳሚው ፕሮግራም ነው። ባለፈው በፕሮግራማችሁ ላይ አንድ አድማጭ ከጀርመን ነው ብለው በቅርቡ አዲስ አበባ ሄደው ስለ አዲስ አበባ ሲያወሩ ሰምቼ በጣም አዝኜ ነው አስተያየት ልሰጥ የፈለኩት። በቅርቡ ሄደው ኢትዮጵያ አዲስ አበባን አይተው እንዳደነቁ ነው የተናገሩት። ግን አድማጭን መጠየቅ የፈለኩት እዛ አካባቢ የነበሩ ነዋሪዎች ወዴት ደረሱ ብለው አልጠየቁም። አገር መስራቹ አገር ቆርቋሪው ነዋሪው የት ደረሰ ብለው አልጠየቁም። እኔ እንደ አንድ ተጠቂ ያ ነገር በጣም አሳዝኖኛል። በመሰረት ነው በቆረቆር ነው አገር ላይ መኖር አትችሉም ተብለን ዳር የተጣል ነው። ማንም ያየ የለም። አገር እኮ ፎቅ አይደለም። የአገር እድገት ፎቅ አይደለም። ፎቅ ስለተቆለለ አገር አድጋለች አይባልም። አገር እድገት ማለት ህዝብ ነው። አገር ማለት ሰው ነው። ህዝቡ የት ደረሰ ወዴት ተጣለ ብሎ መጠየቅ ትልቅ ጥያቄ ነው። ከመሀል ከተማ አውጥቶ ነባር ነዋሪው እንዳል ዳር ጥለው መሬቱን ግን በጨረታ እየቸበቸቡ የሚከብሩበት ነው የሆነው። መሬታችንን በጨረታ ነው የሚሸጡት። እኛ ግን ከቆረቆር ነው ከመሰረት ነው ሰፈር ከመሀል ከተማ ወተን ዳር ተጥለናል። ስለዚህ እጅግ አሳዛኝ ነው። እባካችሁ አንዳንድ ዲያስፖራዎች አዲስ አበባ ሄደው እንደዛ ይላሉ። አንዳንዶቹ ደግሞ ድምፅ ይሆኑናል። ድምፅ ለሚሆኑ እናመሰግናለን። መብራት ብልጭልጭና ፎቅ አይተው ለሚያደንቁ ሰዎች ግን በእውነት እግዚአብሔር ልቦና ይስጣችሁ። አገር እሱ አይደለም፣ እድገት እሱ አይደለም። ሆስፒታል የለንም። ህዝቡ ታሞ መታከሚያ የለውም። በመድኃኒት እጦት በህክምና እጦት ሰው እያለቀ ነው። በዚህ በስምንት ዓመት አንድ ሆስፒታል አልተሰራም። አንድ ለእናቱ ጥቁር አንበሳ ቢኖር ጥቁር አንበሳ በወረፋ ምክንያት ወረፋ ሳይደርሰው የሚሞተው ህዝብ ቤት ይቁጠረው። መታከም የማይችለው ህዝብ ቤት ይቁጠረው። ስለዚህ መጀመሪያ አንድ ሀገር መሰረታዊ ነገሮችን ያሟላል እንጂ ነባር ነዋሪውን አፈናቅሎ ፎቅ አይደረድርም። ስለዚህ ድምፅ ለሚሆኑን አክቲቪስቶች፣ ዩቲዩበሮች፣ ጋዜጠኞች እናመሰግናለን። በዚሁ አጋጣሚ ደግሞ እንደዚህ ቁስላችን ላይ ጨው ለሚነሰንሱ እጅግ እናዝናለን።

ቀጣይ መልእክት የደረሰን ካሶሳ ነው። ሰላም አድማጮች እንዲሁም ጻፍተና የዲደብሊው ሰራተኞች በሙሉ ስሜ ባይገለጽ ጥሩ ነው። በቤንሻንጉል ጉምዝ ክልል አሶሳ ከተማ ጠቅላይ ፍርድ ቤት የህግ ተማሪዎች ሲቪያችንን አስገብተን ማስተዋቂያ እየተጠባበቀን ነበር። ነገር ግን በሚገርም መልኩ ከ2016 ዓመተ ምህረት ጀምረን እየተጠባበቀን ያለ ቢሆንም ምንም አይነት ማስተዋቂያ ሳይወጣ ምንም አይነት ኢንፎርሜሽን ሳይደርሰን በራሳቸው መስፈርት የክልሉ ተወላጆች በማለት እኛን ማንንም ዞር ብሎ ሊያይን የፈለገ የለም። ይሄው ማመልከቻችን ካስገባ ነው ድፍን 3 አመታት ሞላን። እስኪ ይህንን ነገር እንደምንም ብላችሁ ጠይቁልን ጠቅላይ ፍርድ ቤቱንና ፍትህ ቢሮውን ብለዋል። ውድ ተከታታያችን የሚመለከታቸውን አካላት ለማግኘት ያደረግነው ጥረት አልተሳካም። መልእክቱን አድምጠው ምላሽ ከሰጡን ግን በራችን ሁሌም ክፍት መሆኑን ለማሳወቅ እንወዳለን። የመጨረሻው ጽሑፍ ከብዙ የልጅነት ትዝታዎች አንዷ ይላል። ይህም የመቶ አለቃ ወቤ ታሪኮ ጽሑፍ ነው፣ እንደሚከተለው ይቀርባል። በሰው ልጆች የህይወት ዘመን ከልጅነት እስከ እውቀት አይረሴና አይተኬ አብረው ኑረው አብረው የሚቀበሩ ትዝታዎች አሉ። ለኔ ካይረሴ ትዝታዎች መካከል አንዷ የፍልሰታ ጾም ናት። የፍልሰታ ጾም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ዘንድ ከሚጾሙ አጽዋማት መካከል ከነሐሴ 1 እስከ ነሐሴ 16 ድረስ ልጅ አዋቂ ህፃን ሽማግሌ ሳይባል በሁሉም የእምነቱ ተከታዮች ዘንድ የምትጾም ከፈጣሪ ለየት ያለ በረከትን ታስገኛለች ተብሎ የምትጾም ጾም ናት። የፍልሰታ ጾም ከከተሜ ነዋሪ ይልቅ ጠንከር ባለ መልኩ በገጠሩ አካባቢ ባለው ህብረተሰብ ትጾማለች። አራሹ ገበሬ፣ ከብት አርቢ እንዲሁም እረኛው፣ ሌላውም ሰራተኛ ሳይቀር ያንን ጊዜ ከቦታ ቦታ የሚንቀሳቀሰው አገልግሎን በጎኑ ሸጎጥ አርጎ ምግቡን ይዞ ነው። በወቅቱ በገጠሩ አካባቢ የሰዓት አገልግሎቱና ጥቅሙ ስለማይታወቅ የሌሊቱ መንጋት የሚታወቀው ዶሮ ሲጮህ፣ የቀኑ ደግሞ ፀሐይ ስትጠልቅ ነበር። የምሳ ሰዓት መድረሱ ደግሞ የቆመ ሰው ጥላው ከእግር ስር ክትት ብላ ስትገባ፣ ወይም በዘመነኛው አባባል ዘሰን ኦቨርሄድ የምንለው ፀሐይ በትክክል ከምድር ወገብ ላይ ስትሆን ነው። ያ ሲሆን በተገኘበት ቦታ ወይም የዛፍ ጥላ ፈልጎ ከዚያ አረፍ ብሎ እጁን ታጥቦ መመገብ ነው። ጠላም በማንቆርቆሪያ ተይዞ ይኬዳል። ባልና ሚስት ወይም ልጆች አብረው በጋራ ሰብሰብ ብለው ምግብ እየተበላ ጠላም ይጠጣል። የእረኞች ግን ከዚያ ለየት ይላል። በአካባቢው ከብት የሚጠብቁ እረኞች ሰብሰብ ቢሉና በአንድነት ይዘው የመጡትን ምግብ ቀላቅለው ይመገባሉ። በምግቡ መሃልም የባጢ ቆጡ እየተወራ የልጅነት ሳቅ እንዲሁም ጨዋታው ይደምቃል። የጨዋታው ለዛና ጣም ዛሬም ድረስ አይረሳኝም። እኔም የዚያ ህዝብ አካል ሆኜ በማደጌ አመት ጠብቃ የምትመጣው ፍልሰታ ወስዳ ከልጅነትና ካደግኩበት አካባቢ አይረሴ ትዝታዎች ውስጥ ትጨምረኛለች። ዛሬ ላይ ካልቀረ ቦሄም ይችኑ ፍልሰታ ተከትሎ የሚከበር አውደ አመት ነው። በወቅቱ አክስት አጎት የክርስትና አባት የቦሄ ሙልሙል ዳቦ ማዘጋጀትና የዳቦ ስጦታ መስጠት ባህላዊ ግዴታቸው ነበር። አንዳንድ ጊዜ 10ና ከ15 በላይ ሙልሙል ዳቦዎች በስማችን የገሌ የገሊት ተብሎ ይቀርባል። ቡሄ ዳቦ በዓል ናት። የዚያን ዘመን መሬቱ ማዳበሪያ ስለማይፈልግም የሚበቅለው ህል በተፈጥሮ ስለነበር የሚመረተው የዳቦ ሽታ ከሩቁ ይጣራል። ጣዕሙም እጅ ያስቆረጥማል። አሁን ላይ ሁኜ ወደ ኋላ ያን ዘመን ሳስብ ዓለም ሁለመናዋ ተሟጦ ባዶዋን የቀረች ይመስለኛል። አንዳንድ ጊዜ ስልጣኔ ተፈጥሮን ካላማከለ የሚያስከትለው አደጋ የከፋ ነው። እኔ የተወለድኩባት ሸበል በረንታ የማታበቅለው የሰብል አይነት አልነበረም። ስንዴው፣ ጤፉ፣ ሽምብራው፣ ምስሩ፣ አተሩ፣ ባቄላው በገፍ ይመረትባት ነበር። ዛሬ ላይ ያ ሁሉ ስለመኖሩ ግን እርግጠኛ ሁኜ ለመናገር ይከብደኛል። ዓለም ተቀየረች ወይስ ሰው ተቀየረ? ይህ ሌላ ጥያቄ ነው። እንደ ነገሩ አሁንም ቢሆን ያ ሃይማኖታዊ ትውፊት ያለ ይመስለኛል። መስመሩን ለቀቀ እንጂ ጭራሽ ግን አልጠፋም። ይሁንና ሳል ይዞ ስርቆት፣ ቂም ይዞ ጸሎት የለም እንደሚባለው ሁሉ የሰው ልጅ በመካከሉ ሰላምና ፍቅር ጠፍቶ የሚጾመው ጾም በግልጽ እንናገር ከተባለ ሊሆን የሚችለው የረሃብ አድማ እንጂ ሌላ ሊሆን አይችልምና መገዳደል መጠላላቱን ትተን ወደ ቀደመው ፍቅራችን እንመለስ። ጾም ጸሎቱም የሚሰምረው ያን ጊዜ ነው።
በተረፈ ቸሪግ ጠመን ብለዋል። መቶ አለቃው ቤታሪኩ የልጅነት ትዝታውን ስላካፈሉን እናመሰግናለን።

0: እንግዲህ አድማጮች የዛሬው የአድማጮች ማህደር ዝግጅት በዚህ ተጠናቋል። ለጽፉልን ወይም የድምጽ መልእክት ለስልኮልን ለምትፈልጉ amharic@dw.com የኢሜል አድራሻችን ነው። 0049228429164995 ደግሞ የድምጽ መልእክት መቀበያ ስልካችን ነው። በፌስቡክ ሜሴንጀር ወይም የቴሌግራም አድራሻችንን በመጠቀምም የጽሁፍም ሆነ የድምጽ መልእክት መላክ ትችላላችሁ። መልካሙን ሁሉ በመመኘት የምሰናበታችሁ ፀሐይ ጫኔ ነኝ። መልካም ጊዜ። ጤና ይስጥልን።
1: ለዝግጅቱ ፀሐይ ጫኔን አመሰግናለሁ። አድማጮቻችን አሁን ደግሞ ለዕለቱ ወደ መጨረሻ ወደ ሆነው ወደ ትኩረት በአፍሪካ መሰናዷችን ነው የማሸጋግራችሁ። የዕለቱ የትኩረት በአፍሪካ ዝግጅታችን የሱዳን የሰላም ድርድር መክሸፍና በኤቦላ ተዋሲ የሚያዙ ሰዎች ቁጥር መበራከት የሚዳስሰውን ዝግጅት ነው የምናስደምጣችሁ። አዘጋጇ ሸዋ የለገሰናት። በድጋሚ መልካም ቆይታ።
2: ትኩረት በአፍሪካ።
3: የሱዳን ጦር ተጻራሪውን ፈጥኖ ደራሽ ኃይል በያዝነው ጎርጎሮሳዊ ዓመት ማለቂያ ድረስ ድል አድርጋለሁ ሲል ዝቷል። የሱዳን ጦር ኃይል እንደዛተው የተቀናቃኙን ኃይሎች ለማጥፋት በተለያዩ ግንባሮች በርምጃው የገፋ መሆኑን የጦር አዛዡ ለዘጋቢዎች ተናግረዋል። ብርጋዴር ጀነራል ኢሲር አልአታ እንደሚሉት የሱዳን ሰራዊት ያሰበውን ለማሳካትም ግስጋሴውን በሁሉም የጦር ግንባሮች በአንድ ጊዜ ማድረግ ስልትን በመከተል ነው። እንደ ጀነራሉ ሰራዊቱ ይህን ስልት ባለፈው ዓመት ከጥር እስከ መጋቢት ባለው ጊዜ ዋና ከተማ ካርቱምን መልሶ በእጁ አስገብቶበታል። የሱዳን ጦር ብቻውን አይደለም፣ በየአካባቢው ተባባሪ ሚሊሻዎችም አሉት። እናም ጀነራል አታ እነዚህ ሚሊሻዎች በየትኛው አውደ ውጊያ መሰለፍ እንደሚፈልጉ መምረጥ እንደሚችሉ ተናግረዋል። በዚህ ተጠናከረ ዘመቻ አማካኝነትም እስከ መጪው ዓመት ታህሳስ ወር ማለቂያ ድረስ ሱዳን ውስጥ ምንም አይነት የፈጥኖ ደራሹ ኃይሎችም ሆኑ የውጪ ቅጥረኛ ነፍሰ ገዳዮች ያሏቸው ቡድኖች እንደማይተርፉ ዝተዋል። ብርጋዴር ጀነራል ኢሲር አልአታ ይህን የተናገሩት የሱዳን ጦርና ተባባሪዎቹ ድንገተኛ ጥቃት ከፍተው ካርቱምን ከዋናው መንገድ የምታገናኘውን ቁልፍ ግዛትና በደቡብ ማዕከላዊ ሰሜን ኮርዶፋን ግዛት የኤል ኦቤድን ከተማ በቁጥጥር ስር ካስገቡ ከአስር ቀናት በኋላ ነው። በዚህ ውጊያም በርካታ የፈጥኖ ደራሹ ኃይል አባላትና ተባባሪ ሚሊሻዎች ለሱዳን ጦር እጃቸውን የሰጡበት አጋጣሚ መኖሩን ዘገባዎች ያመለክታሉ። የሱዳን ጦር በዚህ ግንባር ያገኘው ድል ሰራዊቱ ወደ ምዕራብ ዳርፉር አካባቢ የሚያደርገውን ግስጋሴ ለማጠናከር የካርቱምንም ደህንነት ለመጠበቅና የፈጥኖ ደራሽ ኃይሎችን ኤል ኦቤድ ላይ ጥቃት የመሰንዘር እድል ለመቀነስ እንደሚረዳው ተገልጿል። ይበንዲ እንዳለም የሱዳን ጦር ወታደራዊ አቅሙን ለማጠናከር የሚረዳውን የጦር መሳሪያ ድጋፍ ከፓኪስታን ማግኘቱን የተነገረው ሁለት የሱዳን ወታደራዊ የመረጃ ምንጮችን የጠቀሱ ዘገባዎች እንደሚሉት ጦሩ ያገኘው እጅግ ዘመናዊ ፓኪስታን ሰራሽ ወታደራዊ ተሽከርካሪዎችና ሰው አልባ አውሮፕላኖችን ነው። እንደ የመረጃ ምንጮቹ የሱዳን ጦር 100 ቀላል ክብደት ያላቸው ፈጥነው የሚንቀሳቀሱ ሙሃፊዝ የተሰኙ ወታደራዊ ተሽከርካሪዎችን አግኝቷል። የተጠቀሱት ለከባድ አገልግሎት የሚውሉት ተሽከርካሪዎች በኮርዶፋንና ዳርፉር አካባቢ ሰራዊቱ በፍጥነት እንዲንቀሳቀስ ለማድረግ የሚረዱ ሲሆን ለጥገናም ብዙም አስቸጋሪ እንዳይደሉ ተገልጿል። እነዚህ መሳሪያ የተጠመደባቸው ተሽከርካሪዎች ከቀላልና ከመካከለኛ የጦር መሳሪያዎች እንዲሁም ከቢ6 ወይም ቢ7 ባለስቲኮች መከላከል ከማስቻል አልፈው በጦርነት ቀጠናዎች ውስጥ በአጀብ ሰጭነት ያገለግላሉ። ከዚህም ሌላ የሱዳን ጦር የስለላና የማጥቂያ ሰው አልባ አውሮፕላኖችን እንዲሁም የድሮንና የቀላል ጦር ጀቶች መለዋወጫዎችንም ማግኘቱን የተገለጸው ከፓኪስታን ለሱዳን ጦር የተደረገውን የጦር መሳሪያ አቅርቦት ሂደት ቀጠርና ሳውዲ አረቢያ ሊደግፉ እንደሚችሉ ቢጠቀስም ሁለቱም ሀገራት ግን እስካሁን በጉዳዩ ላይ የሰጡት አስተያየት የለም። ምንም እንኳን የሱዳን ጦር ጀነራሎች ፈጥኖ ደራሹን ኃይል ከሀገሪቱ ጠራርገው እንደሚያጠፉ ቢዝቱም ሁለቱን ተቀናቃኝ ኃይሎች የማሸማገል ጥረት በውዝግቡ መሃልም ቀጥሏል። በተደጋጋሚ የከሸፈው በአሜሪካ አሸማጋይነት የተጀመረው የሰላም ጥረት የሱዳን ወታደራዊ ኃይል በቅርቡ ያገኘውን የኃይል የበላይነት ተጠቅሞ ሰላም ለማውረድ ያቀረበው ቅድመ ሁኔታ ዳግም ለመደናቀፉ ምክንያት ሆኗል። የሱዳን ጦር ፈጥኖ ደራሹ ኃይል ከተቆጣጣራቸው አካባቢዎች እንዲወጣ ያቀረበውን ጥያቄ ቡድኑ ውድቅ አድርጓል። በአሜሪካው ከፍተኛ ማካሪ ማሳድ ቡሎስ የሚመራው የአሸማጋዮች ቡድን ሱዳን ውስጥ ለ90 ቀናት ማለትም ለ3 ወራት የሚቆይ ሰባዊ የተኩስ አቁም በማድረግ የሰላም ውይይቱን ለማደስ እየሰራ ነው። ሆኖም በሁለቱ ተቀናቃኝ የሱዳን ኃይሎች መካከል አለመግባባቱ አይሏል። የሱዳን ጦር ማንኛውንም የሰላም ስምምነት የሚጀምረው ፈጥኖ ደራሹ ኃይል የያዛቸውን ከተሞች ሲለቅ ነው በሚለው አቋሙ ጸንቷል። ለሱዳን ጦር የመከላከያ አቅሙን ያጠነከረለት በቅርቡ ኤልኦቤድ ላይ ያገኘው ድል እንደሆነ የፖለቲካ ተንታኙ ሞሃይዲን መሐመድ ይገልጻሉ።
4: تمدد القوات المسلحه
5: የጦር ኃይሉ ሰሞኑን ኮርዶፋን ውስጥ ያገኘው ድል ይዞታውን በአጎራባች አካባቢዎች እንዲያጠናክር ድል ሰጥቶታል። ሲቪሎችንም ወደ የቤታቸው እንዲመለሱና የሰብአዊ እርዳታ አቅርቦትም እንዲሻሻል ሊረዱ ይችላሉ።
3: የሱዳን ጦር ኃይል የውጭ ንግድ መተላለፊያ መስመር የሆነው ከካርቱም ተነስቶ በሰሜን ኮርዶፋን ግዛት በኩል ከኤልኦቤድ ጋር የሚያገናኘው መንገድ ይዟል። ሆኖም የፈጥኖ ደራሹ ኃይል በበኩሉ በዚህ አካባቢ በሰው አልባ አውሮፕላን የሚያደርሰውን ጥቃት ማጠናከሩን ወታደራዊ ምንጮች ይናገራሉ። አሸማጋዮች በበኩላቸው ለ90 ቀናት ሰባዊ የተኩስ አቁም ስምምነት ማድረግ ከተሳካ እርዳታ ለማቅረብም ሆነ መተማመን መፍጠር የሚያስችል ድባብ መገንባት ይችላል ብለው ተስፋ ያደርጋሉ። ሆኖም በበርካታ ግንባሮች ተጠናክሮ የቀጠለው የሁለቱ ኃይሎች ጦርነት የሰላም ሂደቱን በማወሳሰብ ተስፋውን አደብዝዞታል ይላሉ ተንታኙ።
5: በቅርቡ ኮርዶፋን ላይ የተካሄደው ውጊያ የጦር ሜዳውን ቅርጽ ለውጦ ሁለቱም ወገኖች አቋማቸውን እንዲያጠናክሩ አነሳስቷቸዋል። ይህ ደግሞ የትኛቸውም ለስምምነት እንዳልተዘጋጁ ያሳያል። ይህ ደግሞ ሰባዊ የተኩስ አቁሙ እውን ሆኖ በስፍራው ያለውን ነባራዊ ሁኔታ የመለወጡን ተስፋ አጠራጣሪ ያደርገዋል።
3: ከጎርጎሮሳዊ 2023 ዓመተ ምህረት ሚያዝያ ወር ጀምሮ በሱዳን ጦርና በፈጥኖ ደራሹ ኃይል መካከለ የተቀሰቀሰው ጦርነት በ10 ሺዎች የሚቆጠሩ ሱዳናውያንን ሕይወት ቀጥፏል። ሚሊዮኖችንም በሀገር ውስጥና ከሀገር ውጭ አፈናቅሏል። በያዝነው ጎርጎሮሳዊ ዓመት 2026 33.7 ሚሊዮን የሚሆኑ የሱዳን ዜጎች ሰብአዊ እርዳታ እንደሚያስፈልጋቸው የተባበሩት መንግስታት ድርጅት አስታውቋል።

0: በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል የተከሰተው የኢቦላ ወረርሽኝ በፍጥነት እየተሰራጨ መሆኑ እየተነገረ ነው። ከሳምንታት በፊት ተዋሲው በተወሰነ አካባቢ ስለመገደቡና የተያዙ ሰዎችም ቁጥር መጠነኛ ስለመሆኑ ነበር የተወራው። ሰሞኑን የወጡ መረጃዎች እንደሚያሳዩት ግን አዳዲስ በኢቦላ የተያዙ ሰዎች ቁጥራቸው 4000 አልፏል። ሐሙስለት የዲሞክራቲክ ኮንጎ የጤና ጉዳይ ባለስልጣናት ይፋ ባደረጉት መሰረት 4053 ሰዎች በኢቦላ ተይዘዋል። ከነዚህ ውስጥ ደግሞ 1850 በዚሁ ምክንያት ህይወታቸውን አጥተዋል። እንደ ባለስልጣናቱ ገለጻ በአሁኑ ጊዜ 694 የኢቦላ ታማሚዎች ከሰው ተገልለው ክትትል እየተደረገላቸው ነው። 798 ደግሞ ታክመው አገግመዋል። ድንበር የለሽ ሐኪሞች ቡድን ምስራቅ ኮንጎ ውስጥ የኢቦላ ስርጭት አሳሳቢ ደረጃ ላይ ደርሷል ሲል አስጠንቅቋል። የስርጭቱ ፍጥነት አስጊ መሆኑን የገለጸው RSF ፍጥነቱ የመገታት ምልክትም እንደማያሳይ ይፋ አድርጓል። የዓለም አቀፍ የሕክምና ሰብአዊ አገልግሎት አቅራቢውን ማስጠንቀቂያ እውነትነት የአፍሪካ የበሽታዎች መከላከያና መቆጣጠሪያ ማዕከል CDC ያረጋግጣል። የማዕከሉ ዋና ስራ አስኪያጅ ጄን ካሴያ ተዋሲው በፍጥነት የተዛመተው ከተያዙ ሰዎች ጋር ንክኪ ባላቸው ሰዎች ላይ የሚደረገው ክትትል ባሳየው ጉድለት ነው ባይ ናቸው።
1: አስተውሉ፣ በዚህ ጉዳይ ዲፕሎማሲያዊ መሆንን አልችልም። ንክኪ ያላቸውን መከታተሉ እየሰራ አይደለም። ንክኪ ካላቸው ዝርዝር ውጪ የሆኑ ከ60 እስከ 70 በመቶ አዳዲስ የተያዙ እያሉን ክትትሉ እየሰራ ነው ልንል አንችልም። ንክኪ ያላቸውን ዝርዝር የምናገኝበት መንገድ መፍጠር ይኖርብናል። ምን ማድረግ እንዳለብን ለማወቅ ክስተቶችን ከሚከታተለው ኃላፊ ጋር እወያያለሁ።
0: የወረርሽኙን አካሄድ እንዳልወደዱት የተናገሩት ካሴያ በአሁኑ ጊዜ በዓለማችን ያለው ሁለተኛው ትልቁ ወረርሽኝ ኢቦላ ነው ብለዋል። በምዕራብ አፍሪካ ካጋጠመው በእጥፍ እንደሚበልጥ በማመልከትም አሰራሩ እንዲመቀጠል የለበትም ሲሉም አጥብቀው ተችተዋል። በተባበሩት መንግስታት ድርጅት የኢቦላ ወረርሽኝ ዘርፍ ከፍተኛ አስተባባሪ ጁሊያስ ሃርኒስ በበኩላቸው በአንድ ቀን ውስጥ በተዋሲው ምክንያት 50 ሰዎች ህይወታቸውን ማጣታቸውን ይናገራሉ። በበሽታው የሚያዙት ቁጥርም እንዲሁ በየ20 ቀናቱ በእጥፍ ከፍ እያለ መሄዱን ገልጸዋል። የተዋሲው ስርጭትና እያደረሰ ያለው ጉዳት ኢቦላን ለመከላከል እየተደረገ ካለው ጥረት ጋር ሲነጻጸርም በጣም በፍጥነት እያደገ እንደሆነ ምን የተናገሩት። እንደሳቸው ገለጻም ተዋሲው የሚዛመትበት ፍጥነትና ለመከላከል እየተወሰደ ያለው እርምጃ መካከል ያለው ልዩነት በጣም ሰፍቷል። ይህ ደግሞ በተለይ ምስራቅ ኮንጎ ውስጥ ያለውን የሰብአዊ ይዞታ አሳሳቢ አድርጎታል።
2: ወረርሽኙ በምስራቃዊ ኮንጎ ቀድሞውንም አስቸጋሪ የሆነው የሰብአዊ እርዳታ ይዞታ እያባባሰው ነው። የምግብ እጥረት ሁኔታው እየከፋ መምጣቱን እናያለን። በወረርሽኙ ምክንያትም የሕክምና አገልግሎቶች አቅም ተዳክሟል። በአጠቃላይ ተግዳሮቶቹ ከፍተኛ ናቸው።
0: በአሁኑ ወቅት የምስራቅ ኮንጎ አካባቢ ነዋሪዎችን ለችግር የዳረገው የኢቦላ ተዋሲ ብቻ እንዳልሆነ የገለጹት ደግሞ የዓለም የምግብ መርሃ ግብር ጊዜያዊ ዳይሬክተር ካርል ሳካኡ ናቸው። በተዋሲው ክፉኛ የተጎዳችውን የኢቱሪ ግዛትን ከጎበኙ በኋላ በሰጡት ጋዜጣዊ መግለጫ የኢቦላ ወረርሽኙ በተጠቀሰው አካባቢ በቀውስ ላይ ቀውስ ነው የሆነው ብለውታል።
2: የመጀመሪያው መልእክቴ ይህ ሁኔታ እጅግ ከፍተኛ ትኩረት ይፈልጋል የሚል ነው። ለእናንተ ይህን ለመግለጽ እድል በማግኘቴ ደስ ይለኛል። ይህ ከመቼውም ጊዜ የከፋ እጅግ ፈጣን የኢቦላ ወረርሽኝ ቀውስ ነው። ለማነጻጸር ባለፉት 2 ወራት በተዋሲው 1000 ሰዎች ሞተዋል። ምዕራብ አፍሪካ ውስጥ 1000 ሰዎች በ8 ወራት ነው ሕይወታቸውን ያጡት። ይህ ማለት እዚህ በአጭር ጊዜ የሞቱት በአራት እጥፍ እንደማለት ነው። እናም ይህ በራሱ የዓለምን ትኩረት ይሻል። ምናልባት ጉዳዩ ሰዎችን እየመረመሩ የታመሙትን መለየቱ ብቻ ሊመስላችሁ ይችላል። ግን ከተሞክሯችን እንዳየነው የሚያስፈልገን መሳሪያ ዘርፈ ብዙ ነው። ይህ ደግሞ ምግብንም ይጨምራል። ለታማሚዎች ምግባቸውን ማቅረብ ካልቻል ከሰዎች አግልለን ልናቆያቸው አንችልም።
0: ታማሚዎቹ ብቻ ሳይሆኑ ያለ ረፍት የሚሰሩት አስታማሚ ሐኪሞቹም እንዲሁ በአስጊ ሁኔታ ውስጥ እንዳሉ ምን ያመለከቱት ከዚህም ሌላ በተዋስዮ የተያዙ ሰዎች የሚገኙባቸው አካባቢዎች ማህበረሰቦችም እንደወትሮ ተንቀሳቅሰው መስራት እንዳልቻሉ ተናግረዋል። ብዙዎቹ በቤታቸው ለመወሰን በመገደዳቸው ያለም የምግብ መርሃ ግብር ለነዚህ ወገኖች ምግብ ያቀረበ እንደሆነም ገልጸዋል። እሳቸው የተናገሩት እስካሁን 160 ሺህ ትኩስ ምግብ እንደቀረበ ሲሆን በዚሁም ይቀጥላል ብለዋል። እንዲህ ያለው የምግብ እርዳታ እየቀረበ ያለው በቤታቸው እንዲወሰኑ ለተደረጉ 20 ሺህ ቤተሰቦች መሆኑን የገለጹት የWFP ጊዜያዊ ዳይሬክተር ስለ ኢቦላ ወረርሽኝ ሲታሰብ የምግብ እርዳታም ከግምት መግባት ይኖርበታል ብለዋል። እሳቸው እንዳሉት እንዲህ ባለው ሁኔታው ሰዎችን ከርሃብና ከጤናቸው ምረጡ ብሎ ማስገደድ አይቻልም። ሁኔታውን ያስተዋሉት የመንግስታቱ ድርጅት የኢቦላ ወረርሽኝ ዘርፍ ከፍተኛ አስተባባሪ ጁሊያን ሃርነስ የተለያዩ አካላት የዲሞክራቲክ ኮንጎ መንግስት በገጠመው አስቸጋሪ ሁኔታ የየበኩላቸውን ድጋፍ እንዲያደርጉ ጥሪ አቅርበዋል።
2: መንግስትን ለመደገፍ ለተባበሩት መንግስታት ድርጅትም ሆነ መንግስታዊ ያልሆኑ ድርጅቶች እንዲሁም አባል ሀገራት ለዚህ ምናደርገውን ድጋፍ በከፍተኛ መጠን መጨመር ይኖርብናል ስል ጥሪ አቀርባለሁ። ልዩ መከላከል የሚያስችሉ የህክምና መሳሪያዎችን፣ ሰራተኞችን፣ ባለሙያ የሆኑ የህክምና ሰራተኞችን እንዲሁም ሎጂስቲክስ ምናቀርባቸውን አይነቶች ማብዛት ይኖርብናል። በተጨማሪም አባል ሀገራት ሰራተኞቻችን ወደ ኮንጎ በመጓዝ እንዲረዱ፣ አቅርቦቶችንም በፍጥነትና በነጻነት እንድናመጣ፣ ድንበሮችን ክፍት እንዲያደርጉ ጥሪ እናቀርባለን።
0: ይበንድ እንዳለም የኮንጎ የጤና ሚኒስቴር ኪንሻሳ አቅራቢያ በመርከብ ሲጓዙ የነበሩ ከ300 በላይ የሚሆኑ መንገደኞች በኢቦላ ተዋሲ ተይዘው እንደሆን በሚል ምርመራ ያደረገ ነው። የህክምና ባለሙያዎቹ ይህን የወሰኑት ከተሳፋሪዎቹ አንዱ ነበር የተባለ የ32 አመት ሰው በኢቦላ ተይዞ ህይወቱ ማለፉ በመጠርጠሩ ነው። ሐኪሞች ሟቹ በኢቦላ የተያዘው የት ነው የሚለውን ለማወቅ ጥረት በማድረግ ላይ ናቸው። መርከቡን የተሳፈረበትም ስፍራ መታወቅ ይኖርበታል። በዚህ መሃልም በኢቦላ የሞተ አንድ ሰው ቤተሰቦች ባስነሱት ረብሻ የህክምና ባለሙያዎችና የእርዳታ ሰራተኞች ለደህንነታቸው በመስጋት ናይኩንዴ ከተባለች መንደር መውጣታቸው ስጋት አስከትሏል። እንዲህ ያሉ ድንገተኛ ጥቃቶች በተደጋጋሚ የተከሰቱ ሲሆን የተዋሲውን ስርጭት ለመግታት የሚደረገውን ጥረት እያደናቀፈ መሆኑ ተገልጿል። አድማጮች፣ በሁለት ርዕሰ ጉዳይ ላይ ያተኮረው የለቱ ትኩረት በአፍሪካ የስካሁኑ ነበር። ሸዋዬ ለገሰ ነኝ። መልካም የሳምንት መጨረሻ።
3: ሸዋዬ ለገሰን ለዝግጅቱ አመሰግናለሁ። አድማጮቻችን፣ ስርጭታችንን ከማጠቃለያችን በፊት የማጠቃለያ ዜና ላሰማችሁም። በሲዳማ ክልል አለታ ወንዶ ከተማ ትናንት ምሽት በደረሱ ሁለት የተሽከርካሪ አደጋዎች የ7 ሰዎች ህይወት አለፈ። ከ178,000 በላይ ስደተኞች በወራት ውስጥ ደቡብ አፍሪካን ለቀው መውጣታቸው ተዘገበ። ኢራን በሆርሙዝ የባህር ወሽመጥ በመርከብ ላይ ጥቃት መፈጸሟን የተባበሩት አረብ ኤሚሬቶች ገለጸች። ኢራንና ኦማን በሆርሙዝ የባህር ወሽመጥ አዲስ የጉዞ መስመር ላይ ስምምነት ለመድረስ መቃረባቸውም ተዘግቧል። በጀርመን የድሮን ጥቃት ከተጠረጠረ ከሁለት ቀናት በኋላ በሀገሪቱ ወታደራዊ ጣቢያ ላይ ድሮኖች መታየታቸው ተዘገበ። የአውሮፓ ህብረት በሴውታ የተሳሳተ መረጃ ስርጭት ላይ ከትላልቅ የቴክኖሎጂ ኩባንያዎች ጋር ውይይት አደረገ። የማጠቃለያው ዜና በዚሁ አበቃ። እንግዲህ አድማጮቻችን፣ ለዕለቱ ያልነውም ስርጭታችን ወደ መገባደዱ እየተቃረበ ነው። በስርጭታችን ላይ በተለይ ደግሞ በቀጥታ ስርጭታችን ላይ ገብታችሁ አስተያየት፣ ጥቆማ፣ መረጃ ስታካፍሉ ለነበራችሁ ሁሉ፣ ስርጭታችን ላይ ደግሞ ታዳሚ ለነበራችሁ ምስጋናችን በያላችሁበት ይድረሳችሁ። ስርጭቱን በመምራት እኔ ታምራት ደንሳ ከእናንተ ጋር ቆይታ አድርጌያለሁ። የነገ ሰው ይበለን። ጤና ይስጥልን።